0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: እለተ እሁድ መስከረም 24 ቀን 2019 ዓ.ም ጤና ይስጥልን አድማጮቻችን፣ ከዶች በለ የቀጥታ ስርጭት ስቱዲዮ እነሆ የለተ ስርጭታችን ጀመረ። አብራችሁን ቆዩ። እንደተለመደው ስርጭታችን የሚደመጥባቸው እና አማራጭ የማድመጫ መስመሮች ላሳውሳችሁ። በሳተላይት ላይ ነው የምንገኘው፣ በኢትዮ ሳት ላይ በNSS 12 በ10985.0 ሜጋሄርዝ ሆሪዞንታል DW 08 አድራሻችን ነው። ትራንስፖንደሩ MEH 01 ወይም ደግሞ በEAH 01 ላይ ታገኙናላችሁ። በኢንተርኔት ለምትከታተሉን አድማጮቻችን ደግሞ አማራጭ አለን። DW አማሪክ በእንግሊዘኛ ፊደላት ጽፋችሁ በአፕሊኬሽን ላይ ብትፈልጉን ታገኙናላችሁ። ከዚህ በተጨማሪ ደግሞ የማህበራዊ ሚዲያ ተጠቃሚዎች ከሆናችሁ በፌስቡክ፣ በቴሌግራም እና በዩቲዩብ በዚሁ DW አማሪክ በሚለው ስማችን ብትፈልጉ የቀጥታ ስርጭታችንን ታገኛላችሁ። ሐሳብ፣ አስተያየት፣ ጥቆማ፣ መረጃ ሁሉ ልታጋሩበት ትችላላችሁ። የዕለቱ ስርጭታችን እንደተለመደው የዓለም ዋና ዋና ዜና በማስደመጥ ነው የሚጀምረው። ዮሐንስ ገብረ እግዚአብሔር የዕለቱ ተረኛ ነው። ከዓለም ዜና ቀጥሎ የሚስተናግደው ሳምንታዊው የእንወያይ መሰናዷችን ሰዓቱን ጠብቆ ይስተናግዳል። ዝግጅቱ በዛሬ መሰናዶ በኢትዮጵያ አዲስ የሚመሰረተው መንግስት ሀገሪቱ ውስጥ የተቀሰቀሰውን ጦርነት ለማስቆም መፍትሄ ያገኝ ይሆን ሲል ያጠይቃል። በመስተንግዶ ኔታ ምራድ ዲንሳ ብሬያችሁ እስከ ፍጻሜ ቆያለሁ። አብረንነታችሁ ከኛ ጋር እንዲሆን ያክብሮት ግብዣይ ነው። አሁን የዓለም ዋና ዋና ዜና ዮሐንስ ገብረ እግዚአብሔር።
0: የዲደብሊው ዜና
2: እንደምን ዋላችሁ ውድ አድማጮች፣ ዜና እናሰማለን። በቅድሚያም ዋና ዋናዎቹም የመቀለ ከተማን ለቆ የወጣው ህወሓት መራሹ የትግራይ ክልል መንግስት በተለያዩ አካባቢዎች የተፈጸሙ የድሮን ጥቃቶች እንደሚቀጥሉ አስታወቀም። የክልሉ መንግስት በሚቆጣጠረው የፕሬዚዳንት ጽህፈት ቤት የፌስቡክ ገጽ በተሰራጨው መግለጫ የትግራይ ሰራዊት ከፍተኛ ድል እየተቀዳጀ ነው ብሏል። የህወሓት ባለሥልጣናት የመቀለ ከተማን ለቀው ሲወጡ ቆስለው በሕክምና ላይ የነበሩ በመቶዎች የሚቆጠሩ ታጣቂዎችን ይዘው መውጣታቸውን የሆስፒታል ምንጮች ለዶቼ ቬለ ተናገሩ። ሰሞኑ የሀገር መከላከያ ሰራዊትና የትግራይ የሰላም ኃይል በተቆጣጠሯት የአላማጣ ከተማ ግጭትና ለአለመረጋጋት መከሰቱን ተነግሯል። የኤርትራ፣ የሱዳን፣ ሶማሊያና የግብፅ ፕሬዚዳንቶች በዛሬው ዕለት በጋራ ጉዳዮቻቸው ላይ እየመከሩ ነው። ዜና በዝርዝር። የመቀለ ከተማን ለቆ የወጣው ህወሓት መራሹ የትግራይ ክልል መንግስት በተለያዩ አካባቢዎች የተፈጸሙ የድሮን ጥቃቶች እንደሚቀጥሉ አስታወቀም። የክልሉ መንግስት በሚቆጣጠረው የፕሬዚዳንት ጽህፈት ቤት የፌስቡክ ገጽ የተሰራጨው መግለጫ የትግራይ ሰራዊት ከፍተኛ ድል እየተቀዳጀ ነው ብሏል። አዲስ አበባን ጨምሮ በተለያዩ አካባቢዎች ለተፈጸሙ ጥቃቶች እስካሁን ኃላፊነት የወሰደ አካል አልነበረም። ራሱን የትግራይ ክልል መንግስት ብሎ የሚጠራው ህወሓት ትላንት ማምሻውን ባሰራጨው መግለጫ የትግራይ ሰራዊት ዘር አጥፊ ያለውን የመከላከያ ሰራዊትን እየደመሰሰ ትልቅ ድል እያስመዘገበ ነው ብሏል። መግለጫ አያይዞም ሰማዩ የእኛ ነው ሲል የነበረ ጠላት ሐቁ እሱ እንዳልሆነ በተግባር ማየት ጀምሯል፣ ገናም ይቀጥላልም ብሏል። በተጨማሪም መስዋዕትነት ከፍለን መብታችንን ለማረጋገጥ በተጠንቀቅ ቆመናል ሲል በመግለጫው አክሏል። የኢትዮጵያ መከላከያ ሰራዊትና አጋሩ የትግራይ የሰላም ኃይል ትናንት ቅዳሜ የክልል ዋና ከተማ መቀለ መቆጣጠራቸው ይታወሳል። የህወሓት ባለሥልጣናት የመቀለ ከተማን ለቀው ሲወጡ ቆስለው በሕክምና ላይ የነበሩ በመቶዎች የሚቆጠሩ ታጣቂዎችን ይዘው መውጣታቸውን የሆስፒታል ምንጮች ለዶቼ ቬለ ተናገሩ። ዛሬ አስተያየታቸውን ለዶቼ ቬለ የሰጡ ሁለት የሕክምና ምንጮች እንዳሉት ባለፉት ከ8 እስከ 10 ቀናት በአይደር ሆስፒታል ሕክምናቸውን ሲከታተሉ ከነበሩ ታጣቂዎች ውስጥ በጠና የቆሰሉ ይገኝበታል። ስማቸው እንዳይገለጽ የጠየቁ ሐኪም እንዳሉት ጦርነቱ ዳግም ከተጀመረ በኋላ ሲቪሎችን ጨምሮ ባላማጣና ሰቆጣ ውጊያዎች የቆሰሉ በርካታ ሰዎች በመቀበላቸው ሆስፒታሉ በቁስለኞች ተሞልቶ ነበረ። የህወሓት ባለሥልጣናትና ታጣቂዎች ቁስለኞችን ከትላንት በስቲያ አርብና ትላንት ቅዳሜ ቀስ በቀስ ቁስለኞችን ከሆስፒታሉ ማስወጣታቸውን ሐኪሙ ተናግረዋል። ሰሞኑን ለቆሰሉ ታጣቂዎች ብቻ አገልግሎት ሲሰጥ የነበረው ሆስፒታል አሁን ከሞላ ጎደል ባዶ ሆኗል በማለትም ያለውን ሁኔታ አስረድተዋል። የህወሓት ታጣቂዎችና የጸጥታ ኃይሎች ከተማዋን ለቀው መውጣታቸውን ተከትሎ ዝርፊያ መከሰቱን የገለጹት ምንጩ የአይደር ሆስፒታል እንዳይዘረፍ የአካባቢው ህብረተሰብ ተደራጅቶ ጥበቃ ሲያደርግ ነበር ብሏል። ለህክምና ቁሳቁስ አቅርቦት የተቋረጠበት የቆየው ሆስፒታሉ አሁን ለህብረተሰቡ በቂ አገልግሎት ለመስጠት ተገቢው ድጋፍ ሊደረግለት እንደሚገባም ሐኪሞች ገልጸዋል። በትግራይ አዲስ ጊዜያዊ መንግስት ለማቋቋም እየተሰራ እንደሆነ በቅርቡ የኒውክሌር ኮሚሽን ኮሚሽነር ሆነው የተሾሙት ዶክተር አብርሃም በላይ ተናገሩ። በሰሜን ኢትዮጵያ እየተደረጉ ባሉ ውጊያዎች የኤርትራ መንግስት መሳተፉን ገልጸው እጥፍ እርምጃ ይወሰድበታል ሲሉም ዝቷል። ዶክተር አብርሃም ለሀገር ውስጥ የመገናኛ ብዙሃን እንዳሉት ከህወሓት ኃይሎች ነጻ የሚወጡ አካባቢዎችን የማረጋጋትና ትጥቅ የማስፈታት ስራዎች ይከናወናሉ። የትግራይ ጊዜያዊ አስተዳደር ለማቋቋም እየተሰራ ነው ያሉት ዶክተር አብርሃም በአጭር ወራት የክልሉ ምርጫ የሚካሄድበት መንገድ እንደሚመቻችም ገልጸዋል። ሁኔታውን በሰሜን ኢትዮጵያ እየተካሄደ ባለው ውጊያ የኤርትራ መንግስት ሰራዊትና ጦር መሳሪያ በማሰማራት እየተሳተፈ ነው ያሉት ዶክተር አብርሃም የተማረኩ ወታደሮችም እንዳሉ አክለዋል። የኤርትራ መንግስት በዚህ ድርጊቱ ከቀጠለ እጥፍ ያሉት እርምጃ እንደሚወሰድበትም ተናግሯል። ሰሞኑ የሀገር መከላከያ ሰራዊትና የትግራይ የሰላም ኃይል በተቆጣጠሯት የአላማጣ ከተማ ግጭትና አለመረጋጋት መከሰቱን ተነገረ። የግጭቱ መንስኤ የትግራይ የሰላም ኃይል አባላትና የራያ ዘብ የተባለ ታጣቂዎች ቡድን ከተማዋን ለመቆጣጠርና ለማስተዳደር በማለት እንደሆነ የከተማዋ ነዋሪ ለዶቼ ቬለ ተናግረዋል። የትግራይና የአማራ ክልሎች የይገባኛል ጥያቄ የሚያነሱባት የአላማጣ ከተማ ዙሪያ ወደ ከተማ እንገባለን አትገቡም በሚሉ ታጣቂዎች በተነሳ ተኩስ ቁጥራቸው ያልታወቁ ታጣቂዎች መቁሰላቸውም ታውቋል። በአሁኑ ሰዓት የመከላከያ ሰራዊት ሁሉንም ታጣቂዎች ወደ ከተማዋ እንዳይገቡ በመከልከል ከሰራዊቱና ከሀገር ሽማግሌዎች የተውጣጡ ኮሚቴ ከተማዋን ለጊዜው እያረጋጋ እንደሚገኝ የዓይን እማኙ ተናግረዋል። ይህ ዶቼ ቬለ ነው። በመቀለ ከተማ በዛሬው ዕለት የስልክ አገልግሎት መጀመሩን የከተማ ነዋሪዎች አስታወቁም። በትላንትናው ዕለት በመንግስት መስሪያ ቤቶችና በግለሰቦች ንብረቶች ላይ ከፍተኛ ዝርፊያ እንደነበረ የገለጹት አቶ ዘለስላሴ የተባሉ የከተማ ነዋሪ በአሁኑ ሰዓት አንጻራዊ ሰላም እንደሰፈነና ህዝቡም የዕለት ተዕለት እንቅስቃሴም እያከናወነ እንደሆነ ገልጸዋል። ሌላው የከተማ ነዋሪ የሆኑት ወይዘሮ ስኒት ሀዱሽ በበኩላቸው የህወሓት ባለሥልጣናት በሺዎች የሚቆጠሩ ታራሚዎችን ድንገት በመልቀቃቸው ምክንያት በከተማዋ ከፍተኛ ስጋት ተፈጥሮ እንደነበርና በዘፈቀደ የተለቀቁ ታራሚዎች ዝርፊያውን እንዳባባሱት መክሏል። በከተማዋ የመብራት አገልግሎት በተቆራረጠ መልኩ እንደሚያገኘው የገለጹልን ሌላ ወጣት ዝናቡ በርሀ በበኩላቸው እስከሚቀጥለው አርብ የአየር በረራ ይጀምራል የሚል ተስፋ እንዳለው ተናግረዋል። የባንክ አገልግሎት ግን እስካሁን እንዳልጀመረ ነዋሪዎች ገልጸዋል። በሌላ ዜና የህወሓት ከፍተኛ የፖለቲካና ወታደራዊ መሪዎች ለፌዴራል መንግስት ሰራዊት እጃቸውን እየሰጡ እንዳሉም በከተማዋ በሰፊው እንደሚወራ ነዋሪዎቹ አጋርተውናል። በአዲግራት ከተማ የአዲግራት ዩኒቨርሲቲን ጨምሮ በርካታ የመንግስት ተቋማት ላይ ዝርፊያ መፈጸሙም ነው አንድ የከተማዋ ነዋሪ ለዶቼ ቬለ የተናገሩት። የኤርትራ፣ ሱዳን፣ የሶማሊያና የግብፅ ፕሬዚዳንቶች በዛሬው ዕለት በጋራ ጉዳዮቻቸው ላይ እየመከሩ ነው። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ትላንት በኤክስ ገጻቸው እንደጻፉት ፕሬዚዳንት ኢሳያስ አፈወርቂ ወደ ካይሮ ያቀኑት የግብፁ ፕሬዚዳንት አብደልፋታህ አልሲሲ ባደረጉላቸው ግብዣ መሰረት ነው። አራቱ መሪዎች በጋራ ፖለቲካዊ፣ ዲፕሎማሲያዊና የጸጥታ ጉዳዮች ላይ በሚመክሩበት ጊዜ የኤርትራው ፕሬዚዳንት ኢሳያስ አፈወርቂና ፕሬዚዳንት አብደልፋታህ አልሲሲ የየሀገራቱ የሁለትዮሽ ግንኙነት ይበልጥ ለማጠናከር በሚያስችሉ ጉዳዮችም እንደሚወያዩ አቶ የማነ በኤክስ ገጻቸው መግለጻቸው ይታወሳል። ይህ ዶይቼ ቬለ ነው። አድማጮች፣ ዜናውን ለማጠቃለል ዋና ዋናዎችን አንዴ በድጋሚ ላስታውሳችሁ። የመቀለ ከተማን ለቆ የወጣው ህወሓት መራሹ የትግራይ ክልል መንግስት በተለያዩ አካባቢዎች የተፈጸሙ የድሮን ጥቃቶች እንደሚቀጥሉ አስታወቀም። የህወሓት ባለሥልጣናት የመቀለ ከተማን ለቀው ሲወጡ ቆስለው በሕክምና ላይ የነበሩ በመቶዎች የሚቆጠሩ ታጣቂዎችን ይዘው መውጣታቸውን የሆስፒታል ምንጮች ለዶቼ ቬለ ተናገሩ። ሰሞኑ የሀገር መከላከያ ሰራዊትና የትግራይ የሰላም ኃይል በተቆጣጠሯት የአላማጣ ከተማ ግጭትና አለመረጋጋት መከሰቱን ተነግሯል። የኤርትራ፣ የሱዳን፣ የሶማሊያና የግብፅ ፕሬዚዳንቶች በዛሬው ዕለት በጋራ ጉዳዮቻቸው ላይ እየመከሩ ነው። ዜናው በዚሁ አበቃ።
1: ለዓለም ዋና ዋና ዜና ዮሐንስ ገብረ እግዚአብሔርን አመሰግናለሁ። አድማጮቻችን በመከታተል ላይ የምትገኙት ከዶቼ ቬለ የሚተላለፍላችሁን የዕለተ እሁድ የቀጥታ ስርጭታችንን ነው። እንግዲህ ከዓለም ዜናው ለመከታተል እንደሞከራችሁት ከሞላ ጎደል ዜናዎቻችን በሀገር ውስጥ ጉዳዮች የተያዙ ናቸው። በተለይ በሰሜን ኢትዮጵያ እየተካሄደ ያለው ጦርነት፣ የኢትዮጵያ መከላከያ ሰራዊትና አጋር ኃይሎች መቀሌ ከተማ መድረሳቸው፣ እንዲሁም ህወሓትና የህወሓት ታጣቂዎች የመቀሌ ከተማ ለቀው መውጣታቸውና የመቀሌ ከተማ አሁናዊ ሁኔታን የተመለከቱ ዘገባዎችን ነው የሰማነው። አሁን በተከታይነት ወደ እናንተ የሚደርሰው ዝግጅታችን ደግሞ የንወያይ ዝግጅታችን ነው። በኢትዮጵያ አዲስ የሚመሰረተው መንግስት ሀገሪቱ ውስጥ የተቀሰቀሰውን ጦርነት ለማስቆም መፍትሄ ያገኝ ይሆን ሲል ነው የሚያጠይቀው። ውይይቱን የመራችው አዜብ ታደሰ ናት። ውይይቱን እንድትከታተሉ የአክብሮት ግብዣችን ነው።
0: ንወያይ
3: ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። ኢትዮጵያ ውስጥ ባለፈው ግንቦት በተካሄደው ምርጫ አብላጫ ድምጽ ያገኘውና ያሸነፈው ገዢው የብልጽግና ፓርቲ ነገ ሰኞ አዲስ መንግስት ይመሰርታል ተብሎ ይጠበቃል። የጠቅላይ ሚኒስትር የዶክተር አብይ አህመድ ብልጽግና ፓርቲ አዲስ መንግስት የሚመሰርተው ሰሜን ኢትዮጵያ ውስጥ አዲስ ጦርነት ከተቀሰቀሰ በኋላ ነው። ጦርነቱ የጀመረው በፌዴራል መንግስትና በውሃት የአማራ ፋኖ የኦሮሞ ነጻ አውጪ ሰራዊትን ጨምሮ 7 አማጺ ኃይላት መንግስትን ለመጣል የጋራ ጥምረት በመሰረቱ በሁለተኛው ቀን መሆኑ ነው። የጦርነቱ አድማስ የሚያደርሰው ጉዳትና ለአገሪቱ ከዚያም አልፎ ለአካባቢው የፈጠረው ስጋት በአሁን ወቅት የሚመሰረተው አዲስ መንግስት ጦርነቱን ለማስቆምም ይሁን ለማጋጋም ምን ሚና ይጫወታል የሚለው እያጠያየቀ ነው። ይህ ጦርነት የተጫረው ከዚህ ቀደም በሰሜን ኢትዮጵያ በተካሄደው ጦርነት የተጎዱ ወገኖች ፍትህ ሳያገኙ፣ ተፈናቃዮች ወደ ቀያቸው ሳይመለሱና የጠፋው ሀብት ሳይጠገን በመሆኑ ለኢትዮጵያ ከፍተኛ ኪሳራ ያስከትላል የሚለው ስጋት አይሏል። የዛሬው ውይይታችን ጦርነቱ ያለበትን ደረጃ፣ የኢትዮጵያ አዲስ መንግስት ምስረታን፣ እንዲሁም ጦርነቱን ለማስቆም መደረግ ያለበትን ሰላማዊ ጥረት ያስቃኛል። በዚህ ውይይት ላይ የሚሳተፉት ዶክተር ጌታሁን አለማየሁ የዓለም አቀፍ የሰብአዊ መብቶች ባለሙያ በአዲስ አበባ ዩኒቨርሲቲ የህግ ረዳት ፕሮፌሰር ናቸው። ደያ ሞዳሌ የዓለም አቀፍ የፖለቲካ ምሁርና የደቡብ ኢትዮጵያ ክልል ምክር ቤት አባል፣ ነጋሽ መሐመድ የዶቼ ቬለ አንጋፋ ጋዜጠኛና የፖለቲካ ተንታኝ፣ እንዲሁም ገበያው ንጉሴ የዶቼ ቬለ የአውሮፓና የዓለም አቀፍ ጉዳዮችን ዘጋቢ አንጋፋ ጋዜጠኛ ነው። ተወያዮች ሀሳባችሁን ለማካፈል ስለቀረባችሁ አመሰግናለሁ። ውይይቱን ከአዲስ አበባ ከሚገኙት ከዶክተር ጌታሁን አለማየሁ ጀምራለሁ። ዶክተር ጌታሁን፣ ነገ ሰኞ በኢትዮጵያ አዲስ መንግስት ይመሰረታል ተብሎ ይጠበቃል። አዲስ ተስፋ መሰነቅ ይቻላል? በሀገሪቱ ኢኮኖሚ፣ በደህንነት ጉዳዮች ኢትዮጵያውያን አዲስ ተስፋን በአዲሱ መንግስት መሰነቅ ይችላሉ ይላሉ?
4: አዜብ፣ በጣም አመሰግናለሁ። አሁን ካለው ወቅታዊ ሁኔታ አንጻር ኢትዮጵያ ምን ተስፋ ይጠበቅባታል፣ ምን አዲስ ተስፋ መሰነቅ ይቻላል ወይ የምለው እንድንጠይቅ ያደረገው አሁን ያለው የነበሩት የተለያዩ ችግሮች ናቸው። ነገር ግን ኢትዮጵያን ተስፋ አላት አሁን ባለው ሁኔታ የወደፊት ተስፋ መሰነቅ ይቻላል የሚለው ጥያቄ ኢትዮጵያን በሁለንተናዊ አቅሟና ምንነቷ መረዳት ይጠይቃል። ኢትዮጵያ በጣም ጥንታዊ ሀገር፣ ከ3000 ዓመት በላይ የዘለቀች ብዙ ተግዳሮቶችን ያለፈች ሀገር እንደመሆኗ መጠን በርካታ ከዚህ የበለጡ ቀውሶችን ከሀገርም ውጭ ከውጭም ሀገር የተደቀኑባትን ችግሮች አልፋ ይህን ዘመን ተሻግራለች፣ ዛሬ ላይ ደርሳለች። ኢትዮጵያ በጣም ትልልቅ ተቋማት ያሉባት ሀገር ነች። ሰፊ ሀገር ወዳድ ዜጎች ያሉባት ሀገር ነች። ህዝቦችም ለሀገረ መንግስት ትልቅ ትኩረት የሚሰጡ ህዝቦች ናቸው። ለሀገረ መንግስት ቀጣይነት፣ ለህግ ስርዓት በጣም የሚተጉ ናቸው። በሳይለንት ማጆሪቲ ማለት ነው። ሳይለንት ማጆሪቲው ሰላም ይፈልጋል፣ ሀገር እንዲቀጥል ይፈልጋል፣ የህግ የበላይነት እንዲኖር ይፈልጋል፣ ሰብአዊ መብቶች እንዲከበሩ ይፈልጋል። ስለዚህ ከዛም ከዚህም የምነሱትን የተለያዩ ችግሮችን ተቋቁሞ እዚህ የደረሰን ሀገር አሁን ዛሬ ላይ ቆመን ተስፋ አለ ወይ የለም የምለውን እኔ በአውንታዊ መልኩ የምንመልስ ይመስለኛል።
3: አመሰግናለሁ። አቶ ደያ ሞዳሌ፣ እርሶስ ነገ ሰኞ በሚመሰረተው በአዲሱ መንግስት የኢትዮጵያ የደህንነት ጉዳይ፣ የኢኮኖሚ ጉዳይ ይሻሻላል የሚል ተስፋ አሉት?
4: በጣም ጥሩ ጥያቄ ነው። የሚከተለው መንግስት ምንድነው አብዛኛው የሚጠቅበት? አሁን የሚያሰረተው መንግስት በነይታ ብዙዎች የሚቀሩ ይመስለኛል። አሁን ከሐምሌ 8 ከናሴ 16 ድረስ በተካሄደው ሀገራዊ ምክክር ኮሚሽን የቀረቡ ፕሮፖዛሎች አሉ እና አብዛኛው ሌጅስሌቲቭ አጀንዳ እነሱ ይሆናሉ ብዬ አምናለሁ። እነኛ ፕሮፖዛሎች በኢትዮጵያ ታሪክ የኢትዮጵያ ተራ ዜጎችም የተማሩ ዜጎችም ከተሜውም ገጠሬም አገሪቱ ህልውና መቀጠል አለበት፣ የኢትዮጵያ ህዝብ አቲቲዩዱ አመለካከቱ አገሪቷ መቀጠል አለባት የሚል አቋም ላይ ደርሶ በዛ እምነት መሰረት የሰነዘራቸው ምክረ ሀሳቦች ናቸው። እና ለኛ ምክረ ሀሳቦች ተግባራዊ ከሆኑ ይሆናሉ ብለን ነው የምንጠብቀው። ምክንያቱም መንግስት ራሱ ነው ኮሚሽኑን ያቋቋመው። ምክረ ሀሳቦቹን ተግባራዊ ለማድረግ ከፍተኛ ወጪ የሚጠይቅ አይደለም። ከምክረ ሀሳቦቹ የተወሰኑት እንግዲህ በሚዲያ ሲነገሩ አይተናል። አብዛኛዎቹ የሀገርን ቀጣይነት ለማጠናከር የሚችሉ ናቸው።
3: ይሄ መቼም በወረቀት ላይ የተጻፈ ሊደረግ ይገባዋል የተባለ ነው። ግን እንደ ወርሶ በሰሜን ኢትዮጵያ ሁለተኛ ሳምንቱን የያዘውን ጦርነት፣ የእርስ በርስ ጦርነት ማለት ይቻላል ሰምተዋል? አቶ ደያም
4: ወደዛ ለመጣልሽ ነበር። በነገራችን ላይ ጦርነቱ የጦፈው ምክክሩ ሲጀምር ነው ስለምናውቀው ነው። ምክንያቱም ምክክሩ በ1983 ወዲህ በህወሓት መሪነት በኢህአደግ አማካኝነት የተመሰረተው ስርዓት የሚሻሻልበትን ነው ምክክሩ ያስቀመጠው። የሰሜኑ ጦርነት ጉልበተኝነት ሁልጊዜ ያሸንፋል ከሚል ትዕቢት መጣ መሆኑን ህዝቡ ይረዳል። አብዛኛው እይታ እዛ ላይ የተነሳው እይታ ሰሜኑ ጦርነት የህዝቡ ጦርነት ሳይሆን የህወሓት ጦርነት ነው፣ ጉልበትን በመጠቀም ስልጣንን መያዝ ወይም የማቆየት ባህል ነው፣ እሱ ባህል መቆም አለበት ነው ምክረ ሀሳቡ። ጠቅላላ ተጨምቆ ጉልበት የሚባል ነገር አናስተናግድም ከአሁን በኋላ የሚል ነው የህዝቡ አቋም። ስለዚህ ጦርነቱ ላይ እንደውም ጥያቄውን ወደዚህ ካመጣሽልኝ ህዝቡ ጦርነቱ ላይ ያለው የቅምጥሎች ጦርነት ነው የሚል ነው። ስለዚህ ጥሪ የተደረገው መጨረሻ ላይ አንደኛ ጉልበትን ለሚጠቀም በጉልበት መሄድ ነው። ሰላማዊ መድረክ ግን መከፈት አለበት። መንግስት በፖለቲካ ምክንያት የታሰሩትን መፍታት አለበት፣ የፖለቲካ ስፔሱን ማስፋት አለበት። በጉልበት የሚያስፈራራ ግን እስከሚሸነፍ እርምጃ መወሰድ አለበት የሚል የህዝብ አቋም ነው ያለው። እና የሰሜኑ ጦርነት አዲስ የተፈጠረ አይደለም። ምክክር ኮሚሽኑ የሚያመጣው ነገር 1983 የተዘረጋውን ስርዓት እንደሚመነግል ስላወቀ የተፈጠረ ነው። ያው በዘመናዊ መልክ ኢህአደግን ነው ትብብር የሚለው እኮ ዘመናዊ ኢህአደግ መሆኑ ነው። ለዚህ ነው ተስፋ አለን የሚለው። ለመዋጋትም አሁን መንግስት የህዝብ ድጋፍ አለው፣ ምንም ጥርጥር የለውም። ይሄ ለመዋጋት የህዝብ ድጋፍ አለው፣ ለመደራደርም የህዝብ ድጋፍ አለው። ግን በጉልበት አስፈራርቶ ስልጣን ላይ የመምጣት ፍላጎት ሳይክል ውስጥ ነው የሚገባው። እሱን ለማስተናገድ ፈቃደኛ አይደለም፣ ህዝቡም አቲቲዩዱም ፈቃደኛ አይደለም። ስለዚህ ነው ተስፋ አለን የሚለው።
3: አመሰግናለሁ። ወደ ገበያው ንጉሴ ልለፍ። የዓለም አቀፍና የአውሮፓ ጉዳዮችን ለዶቼ ቬለ ከአውሮፓ ህብረት መቀመጫ ከብረስልስ የሚዘግብ ነው። ገበያው እንደው በሰሜናዊ ኢትዮጵያ ስለተቀሰቀሰው ጦርነትና ወደ 15 ቀናት ስለተጠጋው ጦርነት ምዕራባውያን ሚዲያዎች ምን ይዘግባሉ?
5: ወል አመሰግናለሁ አዜብ። የውጭ ሚዲያዎች እንደተባለው ከኢትዮጵያ ሚዲያዎች የበለጠ የውጭ ሚዲያዎች እየዘገቡ ነው ማለት ይቻላል። በተለይ አልጀዚራ በቦታው ተገኝቶ የጦርነቱን ውሎ ከእለት በእለት ከስር ከስር እየዘገበ መሆኑን እያየን ነው። ስለዚህ እንደውም ቀጥታ መረጃ የምናገኘው አሁን ከውጭ ሚዲያ ነው፣ በተለይ ከአልጀዚራ። ሌሎች ሚዲያዎች ሮይተርም ፍራንስ 24ም ይሄ ጦርነቱ የተካሄደ መሆኑን እና የጦርነቱን የወደፊትና ወደ ኋላ ግስጋሴ ይዘግባሉ። በዚህ ሁኔታ የዓለም አቀፍ ሽፋኑ እንዳለፈውም ባይሆን በአሁኑ ወቅት በተለይ አልጀዚራ በቦታው ተገኝቶ መዘገቡ አዲስ ነገር ነው። ስለዚህ ይሄን ማለት ነው የሚቻለው ጦርነቱ ሁለቱ ኃይሎች ከዚህ ቀደምም ጦርነት ተካፍለው የነበሩ መሆኑን እና አሁን ደግሞ ድጋሚ መነሳቱን ይህ ጦርነት እየተካሄደ ያለው 600,000 ህዝብ ያለቀበት ጦርነት እና ያንን ያስቆመው የፕሪቶሪያ ስምምነት ተጽሶ ነው። እንደገና አዲስ ኃይሎችም ተሰብስበው አዲስ ኃይል አስተላለፍም ተፈጥሮ እንደሆነ ይገለጻል። እነዚህን የመሳሰሉትን ነው እየገለጸ ያለው የውጭ ሚዲያ።
3: አመሰግናለሁ ገበያ። ወደ ባልደረባዬ ነጋሽ መሐመድ ልለፍ። በሰሜን ኢትዮጵያ ሁለተኛ ሳምንቱን ስለያዘው ጦርነት መቼም እየዘገብን ነው። የመስፋፋቱን ሁኔታ እንዴት ይታያል? ጦርነት ይካሄድባቸዋል በተባሉ አካባቢዎች ነዋሪዎችስ ሁኔታ እንዴት ነው? እንደውም አርብ ለታ ማለዳ ጀምሮ ሐሙስ ለሊቱን ሁለት ከፍተኛ ፍንዳታ አዲስ አበባ ከተማ ውስጥ ተሰምቷል ሲሉ ብዙ የውጭ ሚዲያዎች ዘግበዋል። ምን ትላለህ?
6: ጦርነቱ አሳሳቢ ነው። አሳሳቢ የሚሆነው በሁለቱም ወገን ነው እና በሚሳተፉት ኃይላት ብዛትና እንደ ጥቅም ወይም እንደ አላማ ያስቀመጧቸው ነገሮች ነው። ከዚያ አኳያ እንዳልሽው ባለፈው ሰኞ አካባቢ ወይም እሁድ አካባቢ ደብረዘይት አየር ኃይል ግቢ ውስጥ እንዲሁ ጥቃት ደረሰ የሚል ዘገባ ነበረ። ምንም አልተረጋገጠም። ገሚሱ እዛው ውስጥ ያለ ነገር ነው የፈነዳው ይላል፣ ሌላው ድሮን ነው ይላል። እሱ አልተረጋገጠም። የኢትዮጵያ የመረጃ ድርጅት የድሮን በረራ መከልከሉን ካወጀ በኋላ ለሊቱን እንደዚሁ አዲስ አበባ ውስጥ በተለይ የመከላከያ ሚኒስቴር አካባቢ ፍንዳታ መኖሩን የተለያዩ የዜና ምንጮችና እዛ አዲስ አበባ ውስጥ ያሉ ዲፕሎማቶች አረጋግጠዋል። ይሄ ማለት በፊት እንደምናቀና እንደሚገመተው እዛው ጦርነቱ በሚካሄድበት በጦር አውዱ በወታደሮች መካከል ብቻ የሚደረግ ውጊያ ሳይሆን ከዚያም አልፎ እንደዚህ የድሮን ይባል የሚሳኤል ወይም ሌላ ጥቃት ሊሰነዘር ይችላል የሚለውን ስጋት አሳድጎታል። ወደ ሌላ አካባቢ ይስፋፋል። እንግዲህ እነዚህ ሰባት ቡድናት ህወሓት፣ የአማራ ፋኖና የኦሮሞ ነጻ አውጪ ሰራዊትን ጨምሮ እነዚህ ሶስቱ ሆኑ ታጣቂ ኃይላት ስለሆኑ ነው የምጠቅሰው። ሌሎቹ ትጥቅ የላቸው ማለት ሳይሆን በእነዚህ ደረጃ ከሲነጻጸር በአካባቢ የተወሰነ ነው። እነዚህ ሁሉ ጦርነት ውስጥ ከገቡ የማይስፋፋበት ምክንያት የለም። ቢያንስ ወደ ምዕራብ ኢትዮጵያ የመስፋፋት እድሉ በጣም ሰፊ ነው። እዛ አካባቢ የጥምረቱ አስፈላጊነትም እነሱ እንዳሉት እርስ በርስ ላለመዋጋትና በጋራ መንግስትን ለማስጨነቅ ነው፣ የመንግስትን ኃይል ለመበታተን ነው። አንዱ ይሄ ነው። ሌላኛው ሊስፋፋ የሚችለው ደግሞ ወደ ኤርትራ ነው። የኤርትራ መንግስት በአንድ ወይ በሌላ መንገድ በዚህ ጦርነት ይሳተፋል የሚሉ ከፍተኛ ወቀሳዎች፣ ተደራራቢ ክሶች እየተሰሙ ነው። ይሄ ከተሰማ የኢትዮጵያ ኃይላት ከዚህ በፊት አንዳንድ የኢትዮጵያ መንግስት ባለስልጣናትም ተናግረውታል፣ ጦርነቱን ወደ ኤርትራ ምድር የመውሰድ እቅድ ሊኖራቸው ይችላል። የሱዳን ኢንተረስት አለ። ሱዳን ለሁለት ተከፍለው የሚዋጉ ኃይላት ለኢትዮጵያ ያላቸው ግንዛቤና ከኢትዮጵያ ጋር ያላቸው ግንኙነት ያንዱ የሻከረ ነው። በተለይ አልቡርሃን የሚመሩት ሳፍ የሚባለው የመንግስት ስልጣን የተቆጣጠረው ኃይል ከኢትዮጵያ መንግስት ጋር ጥሩ ግንኙነት የለውም። የኢትዮጵያ መንግስትም አርኤስኤፍ የሚባለውን የቀድሞ ፈጥኖ ደራሽ ጦርን ይደግፋል፣ ወይም የአርኤስኤፍ ተፋላሚዎች ኢትዮጵያ ውስጥ ይሰለጥናሉ፣ ድሮኖች ከኢትዮጵያ እየበረሩ ሱዳንን ይመታሉ የሚባል ዘገባ በተደጋጋሚ አይተናል። በዚህ ምክንያት ጦርነቱ የተለያዩ ተዋኝ አክተር የሚባሉ ወገኖችን ካካተተ የመስፋፋት እድሉ በጣም ሰፊ ነው። እዚህ ጋር እንግዲህ የመንግስትና የመንግስት ተባባሪ ኃይላት የሚወስዱት እርምጃ፣ በዛኛው በኩል ደግሞ ህወሓትና ከህወሓት ጋር ጥምረት የፈጠሩት ኃይላት በተከታታይ ጊዜ የሚያደርጉት ውጊያ ወይም የሚወስዱት እርምጃ ይወስነዋል። ከሁሉም በላይ ደግሞ ዓለም አቀፉ ማህበረሰብ የሚያሳርፈው ተጽዕኖ ነው።
3: አመሰግናለሁ ነጋሽ። ወደ ዶክተር ጌታሁን አለማየሁ አልፋለሁ። በሰሜን ኢትዮጵያ ሁለተኛ ሳምንቱን ስለያዘው ጦርነት እንደው በርግጥ እንደው በሰፊው ሰምተዋል? ይዘገባል? ኢትዮጵያ ጦርነት ይካሄድባቸዋል ተብለው በሚነገሩት አካባቢዎችስ የነዋሪዎችን ሁኔታ የሰሙት ነገር አለ?
4: አይ እንግዲህ አበል ይሄ ጥያቄ ሮንግ ፐርሰን የጠየቅሽው፣ ምክንያቱም የህግ መምህርና ተማሪ ስለሆንኩኝና የህግ ባለመስለው ብዙ እንደዚህ አይነት እንትን አንከታተልም። ነገር ግን እንደው አንድ ማስተካከያ ማድረግ የምፈልገው የኢትዮጵያ ሚዲያዎች ይዘግባሉ ባይ ወይ አይዘግቡም የሚል ሳይሆን የጦርነቱን ሞር እንደ ውጭ ሚዲያዎች ማግዘፍ አይፈልግም። ኮንፍሊክት እንዳለ ይታወቃል። የኢትዮጵያ መንግስትም በአንድ በሌላም ይናገራል። የውስጥ የመንግስት ሚዲያዎች ትኩረት ላይ ሰጡ ይችላሉ። ምክንያቱም አየሽ፣ ትኩረት የምትሰጪው ለምንድን ነው ነው ምንድን ነው የምትሰጪው ቫሊዩ ነው። ኃላፊነት የተሰጠው አካል አለ ሴኪሪቲ ኢሹዎቹን አድሬስ እንዲያደርግ፣ ከደህንነት አንጻር ከሀገር አስተዳደር አንጻር ኃላፊነት የተሰጠው አለ። ሌላው ዜጋው ደግሞ እንዴት ትኩረት ማድረግ የሚገባ ጉዳዮች ላይ ያሉ ዩቲ ጦርነት ከፈታው ይልቅ የወሬ ነጋሪ ፈታው የምል ብሂል አለ አይደለ? ስለዚህ ትልቁ ትኩረት ህዝቡ እንዳልኩሽ ነው። ቅድምም ክቡራት ወዳሌሞ እንዳሉት ትኩረት የሚያስፈልገው ነጌ ላይ ነው፣ የነገ ተስፋ ላይ ነው። አሁን መንግስት ልመሰረት ነው፣ ኢትዮጵያ አዲስ ምዕራፍ ልትጀምር ነው። ስለዚህ ትኩረት የሚያስፈልገው የህዝቡን ቀጣይ የሀገረ መንግስት ግንባታን የሚያስቀጥሉ የልማት ጉዳዮች፣ የደህንነት ጉዳዮች፣ የሰላም ጉዳዮች ላይ ነው እንጂ ጦርነት ላይ ትኩረት አድርገሽ የምታወሪ ከሆነ ትርፉ ምንድን ነው ነው?
3: ዶክተር ጌታሁን ዛሬ ላይ ብዙ የሰብአዊ መብት ጥሰት ይካሄዳል። በኢትዮጵያ መንግስት ጦርና በአማጽያን መካከል ከፍተኛ ውጊያ እየተካሄደ ነው። ይህን ያክል ሰው ሞተ ተብሎ በዚህ ባላማጣ፣ በትግራይ አካባቢ፣ በአፋርም እንደዚሁ እስከ 90 ሰው እንደሞተ ይዘግባሉ የውጭ ሚዲያዎች። እና እንደው ነገሩ ለነገ ዛሬን ህልውና
4: በእርግጣው ምን መሰለኝ፣ እሱ ትክክል ነው። አሁን ጦርነት መኖሩን የሚክድ የለም። ግን ጦርነት ማን ጀመረው፣ እንዴት ተጀመረ የምለውንም አብሮ ማየት ያስፈልጋል ማለት ነው። ባይዘወይ እንደ አንድ የመንግስት አስተዳደር ስትመለከችው ሀገር እንደሚያስተዳድር ተቋም የህዝብን ደህንነት፣ ሰላም የማስከበር ኃላፊነት፣ የህግ የበላይነት የማረጋገጥ አንደኛና ዋና ኃላፊነት ይኖርበታል ማንኛውም መንግስት ማለት ነው። ዞሮ ዞሮ ግን እኔ እንደታዘብኩት እንዳየሁት ትልቅ ሪስትሬንት ከኢትዮጵያ መንግስት እንዳለ እናንተም ታውቃላችሁ፣ የዓለም ዲፕሎማቲክ ኮሚኒቲ ያውቃል። ዞሮ ዞሮ ግን ኮንፍሊክቱ ብሬክ አውት አድርጓል።

0: እንጂዮ ሆነን ራሳችንን ትናንሽ ቦታ ተፈናቃዮች አሉ። ለእንደኛ ተፈናቃዮች ወንድምነት ለመግለጽ ወለን ተመላልሰናል። አብዛኛው ምሁር ያገኘነው የመቀለ ዩኒቨርሲቲ ምሁራን አግኝተናል። ጦርነት የሚባል ነገር እንዳይደገም በቃ ኢትዮጵያ ተመልሰን ለምንወ ይሄን ሁሉ እልቂት ያመጣነው ብለው የተጸጸተ ብዙ ነው እናቀው። ነገር ግን አሁን ያ ሁሉ ጉዳት እንደሚመጣ እየታወቀ ነው ጦርነት የህወሓት ለዛው በጣም አክራሪ አንጃው ነው እንደምናቀው። እንግዲህ በጣም ታዋቂ በኢትዮጵያም ደረጃ በአፍሪካ ታዋቂ ወታደራዊ መሪ የሚባሉት እኮ እነ ጻድቃን በፖለቲካው በሚሊተሪም እንጂ በንባብም ከኔ የሚበልጡ ይመስለኛል። እነሱን የሚያካክሉ እነ ጌታቸው የሚያካክሉ እነ ትላልቅ ሰዎች ናቸው እኮ የጦርነት ሊካ አይደለም ያሉት እኛ አይደለም። እነሱ ባሉበት ሁኔታ በትዕቢት ነው የተከፈተው። አንድ ሁለተኛ ተልእኮ ነው የውጪ ተልእኮ ነው የሚለውን ነገር እኛ ጋር እኔ 6970 እዚህ አጋጣሚ አሁን 40 ምንጭ ነው ያለሁት በእግር ከዚህ ከነጭ ሳር ነው የኔ ትውልድ ቦታ እዚህ ኮሬዞን አማሮ በዚህ ነው በእግር የመጣ ነው። በዛ በኩል መንገድ ዲላ መሄጃ ተዘግቶ 6970 ያንንም በግብጽ ሶማሊያን ትረዳለች። ሶማሊያ ወረረችን ጊዜ ማለት ነው ሻቢያ ከላይ አስመራን የከበበበት ጊዜ ነው። ኢትዮጵያ እንደዛ ጊዜ የተከባ ይቻላል ምን ከዛ ትድናለች ብለን አላሰብንም። እንግዲህ እዚህ ቤት ደርሶ አሁን ግብጾች አይደብቁም ብዙ ኮ ባለስልጣኖቻቸው ትዊተር ኤክስ ገጽ ላይ ከሽ አሁን የሚዘግቡት ይሄንን እንትን የሚሉት የአረብ ሚዲያ ከሁሉም በላይ ነው የሚዘግበው የነሱ ፕሮጀክት ስለሆነ እና የውጭ እጅ በደንብ አለው የኢትዮጵያ መንግስት
1: ግን እንደው የውጭ እጅ አለው ይላሉ። በርግጥ ሊኖረው ይችላል እንደዛም የተባሉ ብዙ ዘገቦችን አይተናል። ግን የኢትዮጵያ ህዝብ ደግሞ ተበደልኩ በመንግስት ተበደልኩ በማራም በኦሮሚያ ክልልም እንደዚሁ ታጣቂዎች አሁን ነፍጥ ያነሱት እንዲህ ይላሉ። በትግራይም ክልል ሌሎች እንደው አድ ላይ የተጣመሩት ሰባቱ ተበድለናል ነፃ መሆንን ፈልጋለን ብለው ነው መንግስትን ለመጣል የተነሳ ነው የሚሉት። ይሄ መነሻቸው ነውና ምናልባት ድጋፍ ሊኖራቸው ይችላል ላይኖራቸው ይችላል። ግን እንደው ሁሉ ነገር ጥሩ ነውና ነው የተነሱት ይላሉ እነዚህ አማጽያን።
0: አመሰግናለሁ። በነገራችን ላይ እኔ ተፎካካሪ ፓርቲ አባል ነኝ። እዚህ እጩም ተወዳድሬ ነው የገባሁት ከመንግስት ጋር ገዢው ፓርቲ ጋር አንድ አይደለሁም። ተበድለናል እንላለን ራይት። ስለተበደልን ግን አገር ማፍረስ አለብን አንልም። ልዩነቱ ይሄ ነው። ስለተበደልን ግብጽ ጋር ሄጄ ለግብጽ ሆኜ አገር ላፍርስ አልልም። አገር የማፍረሱ ጉዳይ በደንብ እንትንን ብለው አሁን ለምሳሌ ከሀገር መከላከያ ሰራዊትን የብልጽግና ሰራዊት ብለው መጥራት አንድን አገርን አገር የሚያሰኝ ተቋም ለማፍረስ ያለ ዝግጅት ነው የሚያሳየው። ባለፈው ይሄ የህወሓት ፍሎስ ነው። ያኔ ለመቶ ዓመታት ጃንሆይ ጊዜ መጀመሪያ ጀምሮ የተገነባ የሀገር መከላከያ ሰራዊት የደርግ ሰራዊት ተብሎ ነው ብትንትኑ የወጣው። የኢትዮጵያ ህዝብ ያንን ተምሯል። ለዚህ ነው ይሄ መንግስት ብዙ ሊያጠፋ ይችላል፣ ነገር ግን ያንን የቀመሰ የኢትዮጵያ ህዝብ ከዛኛው ከሚዋጋው ይልቅ ከመንግስት ጎን ይቆማል። ሀገሩ እንዲቀጥል ይፈልጋል። ወታደሩ እንደ ድሮ እንደ ያነው ተበትኖ መንገድ ላይ ለማኝ መሆን በፍጹም አይፈቅድም። በደል የለም የሚል ማንም የለም። በደል ስላለ ግን ጦርነት ራሱ አገርን ማፍረስ አይደለም፣ ጦርነት ራሱ መልሶ ህዝብን ይጎዳል እንጂ ድል ባገኝም ሌላ ጦርነት ያኛው የተሸነፈው ጊዜ ገዝቶ ጦርነት እንዲሄድ ያደርጋል እንጂ ድል አያመጣም፣ ለህዝቡ ሰላምን አያመጣም፣ ዲሞክራሲን አያመጣም፣ ልማት አያመጣም ከሚል ነው ሰው ከመንግስት ጎን የቆመ የሚመስለው። ምንድን ነው በሰላማዊ መንገድ እንፍታ በቃ ያ ባህል ይሁን። ይሄ በመቃብሬ ላይ እንዲህ በእንትና መቃብር ላይ ነው ህሉናዬ የሚቆመው የሚል አይነት ንግግር ያንን ንግግር የሚያደርግ ያንን አቋም የያዘ አካል ቢያሸንፍስ ምንድን ነው የምንሆነው? ሌላ ጦርነት ነው የሚሆነው ከሚል እንጂ በደል የለም የሚል አይደለም። የህዝብ አቲቲዩድ ምንድን ነው? ጦርነት የሚባል ነገር ከፖለቲካችን መውጣት አለበት። ፖለቲካል ስራ በጣም ይቀራል። በወታደራዊ ሜዳ ላይ እየተሸነፉ መሆኑ ግልጽ ነው። ያው ዶይቼ ቬለም አሁን ዘግበዋል። ለዛ የሚያበቃው ምንድን ነው የሚለው ትግራይ ውስጥ የትግራይ ሀይሎች ራሳቸው ህወሓት የነበሩ አይ የጦርነቱ መንገድ ልክ አይደለም በማለታቸው ነው። ይሄ መንፈስ ሁሉም ቦታ አለ። ህዝቡ ከታጣቂ ይልቅ ስርዓትና ቅድም የሰብአዊ መብትም ባለሙያ መሆናቸው በጣም ደስ ብሎኛል ነግረዋል። ህግና ስርዓት እያለ ነው ለውጥ ማምጣት የምንፈልገው። አገር አፍርሰን ለውጥ ይመጣል የሚል ነገር የለንም የሚል አቲቲዩድ ነው ሰው ጋር ያለው። ይሄንን ለማስተናገድ ነው እንግዲህ መንግስት ጋር እኮ እንዳንገፋ አገር እየፈረሰ መንግስት ላይ እኮ ለህዝቡ መንግስትን በጣም እንዳይገፋ ችግር ውስጥ ነው። አማራጩ ቆንጆ አይደለም። እነኚህ ይሄ ምር ኃይሎች ምናምን የሚባለው አርቲፊሻል ነው፣ ህወሓት ነው። ምንም በኋላ የነግብጽ እጅ አለ። የህወሓት ፎርሙላ ግልጽ ነው። የሆነ ልክ ማሸነፍ ሲጀምር ኢህአዴግ የሚለውን እንደፈጠረው ይሄኛውን ለጀስቲፊኬሽን አድርጎ መግቢያ እንጂ ሌሎቹ የራሳቸው አላማ ኖሯቸው መንግስትን ከሱ ጋር አብሮ ይመጣል የሚል እንደሌላቸው በመግለጫዎቻቸው ይገልጻሉ። መንግስትን ይመጣል እንጂ የሚቀጥለው ላይ አልተ

0: አንስማማንም ማለት አገር ቢፈርስብንስ ብሎ ህዝቡ እንዲሳሳ የሚያደርገው ይሄ ነው።
1: በጣም አመሰግናለሁኝ። እንደው መለሳለሁ ወደ እርሶ። ነጋሽ፣ በኢትዮጵያ አካባቢ ያሉ ወይም ደግሞ ጎረቤት ሀገራት የጣልቃ ገብነታቸው ያሰጋል ትላለህ? ብዙ ዘገባዎችን አይተናል። እውነት በኢትዮጵያ የውስጥ ጉዳይ ጣልቃ የሚገባ የውጭ ኃይል ይኖራል? የኢትዮጵያስ ህዝብ ዝም ይላል?
2: ቅድም ከኔ በፊት የነበሩት ተናጋሪ እንዳሉት ጣልቃ ገብነቱ አለ፣ በፊትም ነበረ። ነገር ግን ያንን ጣልቃ ገብነት ማለት ሁሉም ጣልቃ የሚገባው የየራሱ ኢንተረስት የየራሱ ጥቅም ስላለው ነው። ያንን ጥቅሙን ለማስከበር ነው። የህዳሴ ግድብ በፊትም እንደነበረው የግብፅን ቅሬታና ቁጣ ቀስቅሷል። በየአካባቢው ግብፅ ኢትዮጵያ ልትደርስበት በምትችለው አካባቢ ሁሉ ግብፅ አለች። ባለፈው ኢትዮጵያ ከሶማሊያ ጋር በዚህ በበርበራ ወደብ ሰበብ መቃቃር ስትጀምር ግብፅ ከ40 ዓመት በኋላ ከኢትዮ ሶማሊያ ጦርነት በኋላ ለመጀመሪያ ጊዜ ከሶማሊያ ጋር ወታደራዊ ግንኙነት መስርታለች። ይሄ ያለ ምክንያት አይደለም። ኤርትራ መንግስት በዚህ በፕሪቶሪያው ስምምነት ቅሬታ ገብቶት ከኢትዮጵያ መንግስት ወይም ከኢትዮጵያ መሪ ያ ስምምነት የኢትዮጵያና የኤርትራ ነው ለማለት ትንሽ ይከብዳል። ሁለቱ መሪዎች ግን ተስማምተው ነበረ፣ በጋራም እስከ መዋጋት ደርሰው ነበረ ህወሓትን። ነገር ግን የፕሪቶሪያው ስምምነት ሲፈረም የኤርትራ መንግስት እንደ አንድ ምክንያት የተሰጠው በዛ ስምምነት ላይ ቅሬታ ስለነበረው ወደዛው ከኢትዮጵያ ጋር የነበረውን ግንኙነት አፍርሶ ከግብፅ ጋር ነው። ስለዚህ ሶስቱ ሶማሊያ፣ ግብፅና ኤርትራ የጋራ የሚመስል አይነት ግንባር፣ አስመራም ስብሰባ ነበራቸው፣ ካይሮ በተደጋጋሚ አሁንም አላቸው፣ እንደዛ አይነት ነገር አለ።
1: አዎ፣ ግን ጣልቃ ገብነታቸው የእኛን መፈረካከስ፣ የውስጥ መፈረካከስ አይተው ነው። እኛ ጠንካራ ብንሆን ኖሮ አይገቡም ነበረ።
2: ትልቁ ጥያቄ እሱ ነው። ይህንን ኃላፊነት መወጣት ያለበት መንግስት ነው። የአገሩን ህዝብና አገር ውስጥ የሚነሱ ቅሬታዎችን ለማርገብ ሌሎቹ ኃላፊነት የለባቸውም ማለት አይደለም፣ ግን ትልቁን ድርሻ የሚይዘው አቅሙም ሀብቱም የጦር ኃይል ጉልበቱም ያለው የኢትዮጵያ ማለት ማዕከላዊ መንግስቱን የሚመራው ኃይል በመሆኑ ይህንን ማስተካከል ያለበት የኢትዮጵያ መንግስት ነው። አሁን እነዚህ 7 ይሁኑ 6 ወይም 5 ወይ አንድም ይሁን ህወሓት ብቻውንም ይሁን ይህን ጦርነት ያመጣውም የፕሪቶሪያ የሚባለው ስምምነት በትክክል ገቢር እንዲሆን የተደረጉ ጥረቶች በጣም ውስን መሆናቸው ነው፣ በተፈራራሚ ወገኖች በኩል በሁለቱም በኩል። ስለዚህ የውጭ ጣልቃ ገብነት የለም ማለት አይቻልም። የትም ሀገር የትም ዓለም ያለ ውጭ ጣልቃ ገብነት ሊኖር አይችልም። ነገር ግን የውስጡን አንድነቱን ካጠነከረ የውጭዎቹ ጣልቃ ገብነት ወይም እድል ጣልቃ የመግባት እድላቸው በጣም የጠበበ ይሆናል። ኢትዮጵያ ውስጥ ይሄ ሁሉ ህዝብ ስራ አጥ፣ ይሄ ሁሉ ወጣት ስራ ሳይኖረው ለውጭ ኃይላት ለምን ተቀጠርክ ልንለው አንችልም። ምክንያቱም መጀመሪያ ሰርቫይቭ መኖር አለበት በጎና መጥፎውንም ለማየት። ስለዚህ አገር ውስጥ ህግና ስርዓት በቅጡ እንዲከበር ባለፉት 8-6 ዓመታት ብዙ ጥረት የተደረገ አይመስልም። ጥረትም ተደርጎ ከሆነ ብዙ አልተሳካም። በየአካባቢው የሰዎች መታገት በኢትዮጵያ ባህል ያልነበረ ነው። በነገራችን ላይ እኔ እስከማድግ ድረስ የሩቅ ዜና ነበር የምንሰማው፣ ሰዎች አግቶ ራንሰም ለዛ ለታገተው ሰው ክፍያ መጠየቅ። ትራንስፖርት እኮ አሁን ከአዲስ አበባ ወደ ተለያዩ አቅጣጫዎች ከ300 ከ200 ኪሎ ሜትር በላይ መሄድ አይቻልም በአውሮፕላን ካልሆነ በስተቀር። እንደዚህ አይነት ስርዓት አልበኝነቶች ህግና ስርዓት የሚያስከብረው ኃይል ወይም ኃላፊነት ያለበት ኃይል ህግና ስርዓት ለማስከበር ብዙም አልጣረም፣ ጥሮም ከሆነ ደግሞ አልተሳካለትም፣ ወይም የተደረገው ጥረት በተገቢው መንገድ አልነበረም ማለት ነው። አሁንም የምናየው ነገር ነው። ሰሜን ኢትዮጵያ ውስጥ ጦርነት አለ። አፋር፣ አማራ፣ ትግራይ ውስጥ ጦርነት አለ። አዲስ አበባና ሌላ አካባቢ ግን የምንሰማና የምናየው አንዳንዴ እነዛ መሀል ሀገር ያሉት ባለስልጣናት በእርግጥ ስለ ኢትዮጵያ ይገነዘባሉ የሚል ነው። የምክር ቤት ምስረታዎች፣ የክልል ምክር ቤቶች ጉባኤዎች ፎቶዎች እናያለን ቢያንስ። ስለዚህ እነሱ አካባቢ ያ ጦርነት ምን ያህል ስሜት ፈጠረ የሚለውን ለማየት በጣም አስቸጋሪ ነው። ሌላው አንዱ ትልቁ ነገር የኢትዮጵያ መንግስት መረጃ አይሰጥም። ስለ ጦርነት እናወራለን፣ ስለ ሰብአዊ። ዛሬ ከ3 የአፋር ወረዳዎች ብቻ ወደ 150,000 ህዝብ ነው እንደተፈናቀለ ከዛው ከክልሉ የሰማ ነው። ይሄ ቁጥር ግማሽ ነው ብለን እናስብና 75,000 ህዝብ ቀላል አይደለም። ከዚህ በፊት ኢትዮጵያ ወደ 2.5 ወይም 7 የሚደርስ ሚሊየን ህዝብ ተፈናቃይ ነው። በአስራዎቹ ሚሊዮን የሚቆጠር 16 17 ሚሊዮን የሚቆጠር ህዝብ ተመጽዋች ነው፣ እርዳታ ፈላጊ ነው። ተፈናቃይ ብለን የምንቆጥረው ህዝብ ከህዝብ ጋር ተቀይጦ ይኖራል ስለሚባል ቁጥሩ የቀነሰ ይመስላል እንጂ 2024 ላይ እስከ 2025 መጀመሪያ አካባቢ ድረስ ወደ 5 ሚሊዮን ነበር። ይሄ ህዝብ ወደ ቦታው ሳይመለስ፣ ይሄ ህዝብ አርሶ መኖር ሳይችል ነው አሁን ሌላ ጦርነት የተጀመረው። ሌላ ጦርነት ሲጀመር አማጺ ይባሉ ወይም መንግስትን ለመጣል ይበሉ እነሱ እንዳሉት ጉዳት አያደርስም ማለት አይቻልም። ኢትዮጵያ 3000 ይሁን 10000 አመት አንድነቷን ተጠብቃለች ወይም በጋራ ተባብራ ኖራለች፣ ጥሩ ጥሩ ኢንስቲትዩሽንስ አሏት የሚባለው ነገር እውነት ነው። አይፈርስም ማለት ግን አይደለም። እነ ዩጎዝላቪያን አይተናል በቅርብ ጊዜ፣ ሶቪየት ዩኒየንን አይተናል፣ አሁን ሱዳን ውስጥ የሚደረገውን ጦርነት እዛው ጎረቤታችን እያየን ነው። እና ይሄ ሊያሳስበን ይገባል። ይመሰረታል ተብሎ የሚታሰበው መንግስትም ረጋ ብሎ የተለያዩ ወገኖችን ማማከር አለበት። የምክክር ጉባኤ የሚባለው ጥሩ ነው። በጣም ጥሩ ጥሩ ሐሳቦች ተነስተውበታል። ነገር ግን ያኮረፉ አሉ፣ እዛ ውስጥ ያልተሳተፉ አሉ። አዲስ አበባ ቁጭ ብለው ይሄ የምክክር ሂደት ለኢትዮጵያ መፍትሄ ያመጣም፣ በዚህ መንገድ መሆን የለበትም ያሉ ኃይላት አሉ። እነዚህ ኃይሎች እንዲሳተፉ የተደረገ ሙከራና ጥረት በቂ አይደለም። ስለዚህ ሁልጊዜ ቅሬታ አገር ውስጥ ካለ የውጮች በቀላሉ ጣልቃ ለመግባት ይችላል።
1: አመሰግናለሁ ነጋሽ። ወደ ገበያው አልፋለሁ። ዓለም አቀፉ ማህበረሰብ ባለፉት ዓመታት እንዳየነው በኢትዮጵያ የተቀሰቀሰውን ጦርነት በተመለከተ ጠንካራ ማዕቀብና ማስጠንቀቂያ ሲያወጣ አይታይም። ምናልባት ይህ ከመሰላቸትና የራሳቸው ጉዳይ ከማለት የመጣ ይሆን?
0: በአንድ በኩል መሰላቸት አይኖርም አይባልም። ምክንያቱም ይህ አይነት በተደጋጋሚ በተመሳሳይ ስህተት ወደ ጥፋት ሲሄዱ መሰላቸት የለም አይባልም በቅንነት ከታይ። ለማንኛውም ግን እኔ በሁለት ሶስት ምክንያቶች ይመስለኛል። አንደኛው ነገር በእርግጥ ዓለም አቀፉ ህብረተሰብ አሁን ትኩረቱ አፍሪካ አይደለም፣ የራሱ ችግሮች አሉበት። በተለይ አሁን አውሮፓ ዩክሬን አለበት፣ ኢራን አለ፣ መካከለኛው ምስራቅ አለ። ስለዚህ እነዚህ የዕለት ተዕለት ስራዎቻቸው ሆነዋል። እና እንደተባለው ባለፈው ጊዜ በየስብሰባው ኢትዮጵያ አጀንዳ ሆና በኢትዮጵያ ላይ የነበረ ክርክርና ውይይት ነበረ ጊዜውን የሚወስደው ማለት ይቻላል። በአሁኑ ወቅት እነዚህ ትኩረቶች አሉ። ስለዚህ በኢትዮጵያን ብቻ ሳይሆን እንደው እንደ ሱዳን በመሳሰለውም ጉዳይ ላይ አውሮፓ ወይም የዓለም አቀፍ ማህበረሰብ ትኩረት ሰጥቶ ሲነጋገር አይታይም፣ ውሳኔዎችን ሲያሳልፍ አይታይም። የራሳቸው ችግር በራቸው የደረሰ ችግር ስላለ እዚያ ላይ ትኩረት የመስጠት ጉዳይ ይሆናል። በሁለተኛ ደረጃ ግን በዋናው ነገር አሁን ያለው የጦርነቱን እየተፋለሙ ያሉት ኃይሎች በዋናነት ቲፒኤልኤፍ ይሄ እየተዋጋ ያለው የቲፒኤልኤፍ ክፍልና የፌዴራል መንግስት ሲሆኑ በቲፒኤልኤፍ በኩል ቀድሞ የነበረው ቲፒኤልኤፍ በእርግጥ የተሻለ የፖለቲካ ሪቶሪክ ትርክት የነበረው ነው። ለዓለም አቀፉ ህብረተሰብ ራሱን ያቀረበበትና እየተወረርኩ ነው የሚልበት ሀሳቦች ነበሩት፣ ኔትወርክ ነበረው፣ ግንኙነቶች ነበሩት። ቲፒኤልኤፍ በዓለም አቀፍ ደረጃ ብዙ አጋሮች ነበሩት። ስለዚህ ተሰሚነት ነበረው። አጀንዳዎቹን፣ ጥያቄዎቹን ተቀብለውት ነበር፣ ገዝተውት ነበር ማለት ይቻላል። በዛ ላይ ብቃት ያላቸው የዲፕሎማት ሰዎችም ነበሩበት። ስለዚህ በዛ ሁኔታ ቲፒኤልኤፍ የሚያቀርበው ሀሳብ ተቀባይነት አግኝቶ ጦርነቱ የኢትዮጵያ ፌዴራል መንግስት ነው ያን ማህበረሰብ የማጥፋት ዘመቻ ነው እየተካሄደ የሚለውን የዓለም አቀፉ ማህበረሰብ ገዝቶት አወገዘ። የኢትዮጵያ መንግስት በከፍተኛ ደረጃ ጫና እንዲደረግበት ተደርጓል። ስለዚህ አሁን ያለው ቲፒኤልኤፍ ሌላ ቲፒኤልኤፍ ነው፣ ራሱ የተከፋፈለ ነው። ይህንን እንዳለፈውም ደግሞ ለጦርነት የሚያበቃውን ሀሳብ ግልጽ አድርጎ በአሁኑ ሁኔታ ወደ ጦርነት የሚገባበት ምክንያት ምንድን ነው የሚለው ግልጽ አድርጎ ያን ሀሳብ ለዓለም አቀፍ ማህበረሰብ የሚሸጥበት ሁኔታ የለም። ዲፕሎማቶቹም በብቃት ደረጃ የሚሆን ግን የነበሩት ዋናዎቹ የፖለቲካ ኃይሎች ተገንጥለው ያንን ኃይል ጦረኛ አድርገው እነሱ ሰላም ለማምጣት የምናደርገውን ጥረት እያደናቀፈብን ያለው ማዕከላዊ መንግስት ብቻ ሳይሆን እነሱም ናቸው በሚል ከነሱ ጎን ነው የቆሙት። ስለዚህ የማዕከላዊ ይዜ የዓለም አቀፉ ማህበረሰብ እየተዋጋ ያለውን ኃይል ሀሳብ ገዝቶ ለእነሱ ድጋፉን የሚሰጥበት ሁኔታ አይታይም። በሶስተኛ ደረጃ ደግሞ የዓለም አቀፉ ማህበረሰብ ጦርነት እንዳይደረግ እስከ መጨረሻው ድረስ መቀሌ ድረስ በመሄድ ይህን የፕሪቶሪያውን ስምምነት አሁን ለጦርነቱ መነሻ ይሆናል የሚባለው ነገር እሱ ተግባራዊ ሊሆን የሚችልበትን መንገድ እነሱም ድጋፋቸውን እንደሚያደርጉ፣ ወደ ጦርነት ግን እንዳይገባ በተደጋጋሚ እዚህ የአውሮፓ አምባሳደሮች ከአዲስ አበባ መቀሌ ድረስ በመሄድ አነጋግረዋል። የአፍሪካ አንድነት ድርጅት ተወካይና
3: ዋናው አደራዳሪም ደጋግመው ሄደዋል። በእነዚህኞቹ ኃይሎች በኩል ዲፕሎማሲያዊ የሆነ መግባባት ሳይሆን የፈጠሩት እንደውም ተባባሪ አለመሆን አደራዳሪውንም የመክሰስ እና ፈቃደኛ አለመሆን ሁኔታ ነው ያለው።
1: ገበያው እዚህ ላይ እንደው ማንሳት የምፈልገው በትግራይ ብቻ አልነበረም እኮ ጦርነቱ፣ በአማራም ክልል እኮ ጦርነት አለ፣ ግድያ አለ፣ አፈና አለ፣ እንደውም በአሰቃቂ ሁኔታ የሚገደል አለ፣ በኦሮሚያም እንደዚሁ ብዙ የተፈናቀለ አለ። እና ብዙ መብታችን ይከበር ብለው ነፍጥ ያነሷሉ። እና
3: አሁን ዋናው ጦርነት እኔ ማየ ዋናው ጦርነቱ ያለው በቲፒኤልኤፍ እና በፌደራል ገቨርንመንት ነው። ሌሎች ጋርም አሉ በትክክል። አንድ ሁለተኛ ነገር አንዱ ደግሞ ገዢ ሐሳብ ያልሆነው ባለም አቀፍ ማህበረሰብ አሁን ለምሳሌ እነዚህ ኃይሎች ጥምረት መስርተው ጥያቄው መንግስትን በኃይል ለመጣል ነው የሚል መግለጫ ካወጣሽ በኋላ ያለም አቀፉ ማህበረሰብ ይሄንን ሐሳብ ገዝቶ ስለዚህ በነፍጥ መንግስትን ለማውረድ የሚደረጉትን ኃይሎች ድጋፍ ሰጥቶ የእነሱን ድምፅ ይሰማ ብሎ ማዕቀብ እንዲጥል አይጠበቅም። ምክንያቱም በነፍጥ መንግስትን ለመጣል የሚደረገው ሙከራ በኢትዮጵያ ሕዝብም ተቀባይነት የለውም፣ በዓለም አቀፍ ሕዝብ ተቀባይነት የለውም ፖለቲካሊ። ስለዚህ አሁን እንደውም ቲፒኤልኤፍ አሁን የሚደረገው ጦርነት አንዱ ትልቁ ነገር መጨረሻ ላይ የፕሪቶሪያው ስምምነት እንዲከበር፣ ተፈናቀሉት እንዲመለሱ፣ የትግራይ ማህበረሰብ ጥያቄ እንዲመለስ የሚሉት ነገሮች ቀርተው ከሌሎቹ ኃይሎች ጋር አንድ ላይ ተዳርቦ የመንግስትን በኃይል ለመጣል የሚደረግ ጥረት መሆኑ ሲገለጽ በዓለም አቀፍ በፖለቲካው በኩል ተቀባይነት ማግኘቱ አጠራጣሪ ነው። ምክንያቱም መንግስትን ለመገልበጥ የሚደረገውን ኃይል የዓለም አቀፍ ማህበረሰብ በነፍጥ የሚደረገውን ትግል ደግሞ አይደግፍም። ስለዚህ ታክቲካሊም ራሱ የዓለም አቀፉ ማህበረሰብ ከጎናቸው እንዲቆም የሚያደርግ አካሄድ አይደለም እየሄዱ ያሉበት። እና በዚህ ምክንያት እንዳልሽው በአውሮፓም ይሁን በሌሎች መንግስታት እንደውም ቲፒኤልኤፍ ጦርነቱን እንዲያቆም ፕሪቶሪያውን ስምምነት እንዲያከብር የሚደረግ ጥሪ ነው የምትሰሚው እንጂ መንግስት ጦርነት ማድረግ የለበትም የሚል በትክክል ግሳጼ አለ። ያም ሆኖ ግን እንደ መንግስት ይህንን ነገር እንዲያቆም ሳይሆን ቲፒኤልኤፍ እንዲያቆምና ወደ ሰላም እንዲመጡ ነው የሚደረገው። ስለዚህ አጠቃላይ ግንዛቤ ገዥ ሆኖ አሁንም አለመውጣቱ ነው ችግሩ እኔ እንደሚመስለኝ። እና በዛ መልኩ ከተሄደ ህዝቡም አይደግፈውም፣ ዓለም አቀፉ ማህበረሰብም አይደግፈውም። ኦፍኮርስ ህዝቡ ግን ጉዳቱና ጥቃቱ በህዝቡ ላይ ነው የሚሆነው።
1: አመሰግናለሁኝ ገበያው ንጉሴ። ውይይታችንን እናጠቃል። ከዶክተር ጌታሁን አለማየሁ ጀምራለሁ። አዲስ የሚመሰረተው መንግስት እስካሁን ከተሞከሩ የሰላም አማራጮች የተሻለ መፍትሄ ይዞ ይቀርባል ተብሎ ይጠበቃል? በሰሜን ኢትዮጵያ የተቀሰቀሰው ጦርነት በሀገሪቱ ብዙ ህይወትን ሳይቀጥፍ የኢኮኖሚ ድቀት ሳያስከትል ምን አይነት መፍትሄ ሊገኝለት ይችላል ይላሉ?
4: አሁን የሚመሰረተው የኢትዮጵያ መንግስት ምን አዲስ ነገር ይዞ ይመጣል? ዘን አሁን ማየት ያለብን እስካሁን ምን ጥረቶች አሉ? ምንድን ነው የተደረጉት ጥረቶች? እኔ እስከሚገባኝ ድረስ ለምክክር በጣም ክፍት ነበረ መንግስት። በተለይ የኢትዮጵያ ሀገራዊ ምክክር ኮሚሽን ማናቸውን የታጠቁትን ኃይላት ኢሚዩኒቲ ይሰጥቼ እንዲወያዩ እጋብዛለሁ ብሏል። መንግስትም ለዛ ጋራንቲ ሰጥቷል። አንድ እሱ ነው። አንድ ትልቁ ጥረት እሱ ነው። ሁለተኛው ጥረት አሁንም መንግስት እያደረገ ያለው ያው በተለያዩ መግለጫዎችን ይሰማል ከነበረው ትራክ ሪኮርድ አንጻር ጄኒውን ኮል ነው ብዬ ነው የምረዳው። ምክንያቱም ነፍጥ አስቀምጠው ወደ ዲያሎግ ወደ ሰላም መንገድ የገቡት ከመንግስት ጋር ስልጣን ተጋርተው የመንግስት አድሚኒስትሬሽን ውስጥ እንዳሉ ይታወቃል ማለት ነው። ስለዚህ የሰላም አማራጭን ጥሪ አቅርበዋል ማለት ነው። ሌላው ጥረት ምንድን ነው? ማንኛውንም አለመግባባቶች በሀገር በቀል የሽምግልና ስርዓትን ለመፍታት ጥረት እየደረገ ነው። ባይ ይሄ አይ ነው ፎር ፋክት ማለት ነው። ምክንያቱም አንዱ ፕሮሰስ ውስጥ ለአንድ አስተናዳጅም ተሳትፌት ለማቅ ማለት ነው። የሀገር ሽማግሌዎች በተለያዩ ሀገሮቱ ክፍሎች ያሉትን አለመግባባቶች በሀገር ባህል እንፍታ የሚል እንቅስቃሴ ጀምሮ ነበር ማለት ነው። ምንም ያህል ኦፍኮርስ ውጤት አላመጣም። ለምንድን ነው ውጤት ያላመጣው? ኮንፍሊክት ለማቆም በፖለቲካ ዲያሎግ ችግሮቹን ለመፍታት የአንድ ወገን ጥረት ብቻ በቂ አይደለም። ሁሉም የሚመለከታቸው አካላት የዛ ፈቃደኛ ሆነው ለውይይት መቀመጥ አለባቸው። ችግሮቻችን አለመግባባቶቻችንን በውይይትና በንግግር እንፈታለን የሚል ጽኑ አቋም ይዞ ይገባል። ጦርነትን እንደ አማራጭ ከመያዝ እሱ ሪጀክት ማድረግ ያስፈልጋል። የህግ የበላይነትና የሰብአዊ መብቶች ላይ ማመን ያስፈልጋል። ለምንድን ነው እንደዚህ ያልኩት? ጦርነት ለሰብአዊ መብት መሆን ለህግ የበላይነት ጠር ስለሆነ ማለት ነው። ስለዚህ እኔ መንግስት እያደረገ ያለውን ጥረት የሚቀጥል ነው የሚመስለኝ። ከዛ ውጭም ሌሎችንም በዛ መልኩ የሚጋብዝ ነው የሚመስለኝ ማለት ነው።
1: አመሰግናለሁ አቶ ደያሞ ዳሌ። እርሶስ እንደው አዲስ የሚመሰረተው መንግስት የጀመረውን ጥረት ይቀጥላል ብለው ያስባሉ? የሰላም አማራጭ የተሻለ መፍትሄ ይዞ ይቀርባል ይላሉ? እንደ ዶክተር ጌታሁን
0: ማቆም አይችልም መንግስት። ያው እንደ መንግስት ሰላም ማስፈን ነው ስራው። ነገር ግን እኔ ያው በጣም ስለተከታተልኩት ስለተሳተፍኩበት ከመንግስት ህዝብ የሚጠይቀው ነገር አለ። ምን ማለት ነው? ሰው ሸፍቶ አምጾ አውድሞ በሰላም አማራጭ ያለ ተጠያቂነት ነው እየተከላከለ ያለው። ህዝብ ያም እየመረረው እንደሆነ ብንገነዘብ ቆንጆ ነው። አንዳንዴ እኔስ ብሸፍት እነ ሀብት አካባቢቼ ብመጣ የሚል አዝማሚያ ኢትዮጵያ ውስጥ እየተፈጠረ መሆኑን ብዙ ሰው እያስተዋለ አይደለም። ለካ መሸፈት ነው የሚያዋጣው። ሸፍቶ አገር አውድሞ ህዝብ ገሎ መጥቶ መቀለ ሰላም ሲባል ተብሎ እንግዲህ ጀስቲስ እና ፒስ አወዳድረው አይ ፒስ ይሻላል በሚል ነው ዝም ብሎ በነፃ እየገቡ ያሉት። አሁን መንግስት ለሰላም ክፍት ይሆናል። ነገር ግን ትልቁ አሁን በሰላም ግንባታ አጀንዳ ላይ ምክክር የተነሳው ምንድን ነው? ትራንዚሽናል ጀስቲስ ነው። የሽግግር ፍትህ መተግበር አለበት። ያለበለዚያ እንደ ህወሓት ዛሬ ገሎ እንደገና ተደራድሮ ገብቶ ነገ ገሎ አውድሞ መልሶ ግንባታዎችም እንደገና አምጥተን ገና የምናቋቁመው ትምህርት ቤት ወይ ምናምን እንደገና ገሎ ተራው ህዝብ ዝም ብሎ እየተሰቃየ ነው የሚኖረው። ስለዚህ መንግስት ክፍት ነው፣ ለሰላም ክፍት ነው። ነገር ግን የሽግግር ፍትህ ወይም ትራንዚሽናል ጀስቲስ ይተገበራል። ሰው ሄዶ መንግስት ሰብአዊ መብት ጣሰ ብለን እንደሚጮህ ሁሉ አማጺ በጣም ሰብአዊ መብት ይጥሳል፣ አገር ያቃጥላል፣ ይዘርፋል፣ ለዛ ተጠያቂ የሚሆንበት ስርዓትም መሄድ አለበት። ይሄ ዓለም አቀፍ ድጋፍም አለው። በነገራችን ላይ የሽግግር ፍትህ የተነሳው ያው ናሽናል ዲያሎግ ላይ ነው። ዲያሎጉም ፈንድ ያደረገው አውሮፓ ነው። አሁን የዓለም አቀፍ ማህበረሰብ መንግስት መስራት የነበረበትን እንዲሰራ እኮ ድጋፍ እየሰጠ ለሰላም የሚሆን መንገድ ክፈቱ ብሎ እየሰጠ ነው ያለው። በዛ መሰረት መንግስት ህዝብ ላይ ደጋግሞ በቃ ይሄ ጉልበተኝነትን የለመደ አካል ጉልበት ሲኖረው መውረር፣ ሲያጣ እንደገና መደራደር የሚለው ሳይክል እንዳይደገም በአንድ በኩል ለሰላም ክፍት ይሆናል፣ በሌላ በኩል ግን ጉልበተኛን ሁለተኛ ፖለቲካን በጉልበት የሚጠቀም እስከሚጠፋ ድረስ ለመዋጋትም ዝግጁ ይሆናል አዲሱ መንግስት የሚል ሀሳብ አለኝ።
1: በጣም አመሰግናለሁኝ። ወደ ባልደረባዬ ገበያው ንጉሴ ነው የማልፈው። እንደው አንተስ ተስፋ አለህ በአዲሱ መንግስት አዲስ የሰላም አማራጮች የተሻለ መፍትሄ ይዞ ይቀርባል ብለህ ታስባለህ? ይህ በሰሜን ኢትዮጵያ የተቀሰቀሰው ጦርነት ወደ ሀገሪቱ እንዳይስፋፋ ብዙ ህይወትን ሳይቀጥፍ የኢኮኖሚ ድቀትን ሳያስከትል መፍትሄ ሊገኝለት ይችላል የሚል ተስፋ አለ?
3: የኢኮኖሚ ድቀት ሳያመጣ የሰው ህይወት ብዙ ሳይጨርስ የሚለው ኦልሬዲ አምጥቷል እና እንደው ከእንግዲህ እንዲያበቃ ይደረጋል ወይ የሚለውን ብንይዝ ይሻላል። በእርግጥ እንግዲህ ሌላ አማራጭ የለም፣ ተስፋ ማድረግ ነው ያለው። ምንጊዜም ቢሆን ተስፋ ካልተደረገ ነገሮች ሁሉ ቁመዋል ማለት ነው። ተስፋ አለ። የፖለቲካ ችግሮች ሁልጊዜ መፍትሄ አላቸው። መፍትሄ ለመስጠትና ለመቀበል ዝግጁ የማይሆኑ ፖለቲከኞች ስለሚኖሩ ነው እየተባባሰ የሚሄደው። ስለዚህ የፖለቲካ ጥያቄዎችን ፖለቲካዊ መፍትሄ መስጠት መንግስት ከዚህ ቀደም ያደርገው ከነበረው የበለጠ ክፍት ሆኖ ተቃዋሚዎችን በማግባባትና ምናልባትም የተወሰኑ ጥያቄዎችንም ኮንሴን በመስጠት ሰጥቶ በመቀበል እነሱንም ወደ ሰላማዊ መንገድ ለማምጣት መሞከር አለበት። ከዚህ ቀደም የበለጠውን እንደ መንግስት ሰፋ ብሎ ወደ ሰፊ ሆኖ ማድረግ የሚገባቸው ነገሮች ይኖራሉ። ዋናው ግን እኔ በዚህ ጦርነት እየተፋለሙ ያሉት የቲፒኤልኤፍ ኃይሎችና የፌዴራል ገቨርንመንት ነው ብዬ ነው የማስበው። ለዚህ ደግሞ መፍትሄው የፕሪቶሪያውን ስምምነት ተግባራዊ ማድረግ ነው። የፕሪቶሪያው ስምምነት ተግባራዊ እንዲደረግ ደግሞ ሶስት ነገሮች ናቸው ጥያቄዎቹ። ተፈናቃዮችን መመለስ፣ የታጠቁ ኃይሎችን ትጥቃቸውን እንዲፈቱና እንዲቋቋሙ ማድረግ፣ አወዛጋቢ ናቸው የሚሏቸው ችግር ቦታዎች ደግሞ መፍትሄ መስጠት። ለእነዚህ የጋራ መፍትሄ ለማምጣት አሁን ከነ ዶክተር ደብረጽዮን የተገነጠሉት ወይም የወጡት ኃይሎች እና አቶ ጌታቸው ረዳ ቡድን የመግባቢያ ተግባራዊ ለማድረግ የሚያስችል የመግባቢያ ሰነድ የተፈራረሙበት ሁኔታ ያለ ነው የሚመስለኝ። ስለዚህ ተፈናቃዮችን የፖለቲካ መያዣ አድርጎ ተፈናቃዮች መመለስ እንጂ ይሄ ካልሆነ ይሄ ነው የሚለውን መያዣ ማድረጉን ትቶ ተፈናቃዮች እንዲመለሱና ህይወታቸውን እንዲኖሩ ማድረግ ትልቁ ነገር ነው የሚሆነው። ለዚህ ደግሞ በፌዴራል መንግስትም በኩል በቲፒኤልኤፍም በኩል ቅድሚያ ለተፈናቃዮቹና ለተጎጂዎቹ በመስጠት የፖለቲካ ጥያቄዎችን እንደ ቅድመ ሁኔታ ሳያስቀምጡ መፈጸም ነው የሚያስፈልገው። የአወዛጋቢ ቦታዎችም እንደዚሁ የመፍትሄ አቅጣጫ የተሰጠ ይመስለኛል። አካባቢዎቹን በፌዴራል መንግስቱ የተዳደሩ ህዝበ ውሳኔ በሂደት በህዝበ ውሳኔ ይፈታል የሚል አለ። ስለዚህ ፕሪቶሪያውን ስምምነት ከልብ ተቀብሎ እሱን ተግባራዊ በማድረግ እንቅስቃሴ ከተደረገ ምናልባት ወደ ጦርነት እንኳን ቢያንስ የሚያስገባን ሁኔታ ላይኖር ይችላል። አሁን የተጀመረው ጦርነት እንዳይቀጥል ከመሆኑ ቀርቶ ሌሎችም ኃይሎች ምናልባት ከዚህ አሁን ትብብር ፈጥረው የሚሰሩት ኃይሎችም የጋራ ጥያቄዎችን ወደ ፖለቲካዊ መፍትሄ በማምጣት ሊፈቱ ይችላሉና ዋናው የፕሪቶሪያውን ስምምነት ተግባራዊ ማድረግ መፍትሄ መሆኑን እነዚህ ቲፒኤልኤፍ ኃይሎች ተቀብለው ወደ እንቅስቃሴው ማምጣት አለባቸው። ዓለም አቀፉ ማህበረሰብም ይሄን ነው እያለ ያለው። በዚህ በኩል የታዩ ድክመቶችም ከመንግስትም በኩል ከቲፒኤልኤፍም በኩል እንዲታረሙና ወደ ተግባር እንዲገባ ጫና እያደረጉ ነው ያለው። ይህንን ለመቀበል ፈቃደኛ አለመሆን ነው አሁን እዚህ ውስጥ ያስገባል ብዬ ነው የማስበው።
1: አመሰግናለሁ ነጋሽ መሐመድ። ውይይቱን ቋጭልን። አዲስ የሚመሰረተው መንግስት እስካሁን ከተሞከሩ የሰላም አማራጮች የተሻለ መፍትሄ ይዞ ይመጣ ይሆን? በሰሜን ኢትዮጵያ የተከሰቀሰው ጦርነት በሀገሪቱ ብዙ ህይወትን ሳይቀጥፍ ሳይስፋፋ የኢኮኖሚ ድቀት ሳያስከትል ምን አይነት መፍትሄ ሊገኝለት ይችላል ትላለህ?
2: መፍትሄ ይገኛል። ሁልጊዜ ያው የትኛውም ጦርነት መጨረሻ ላይ በድርድርና ውይይት ነው የሚፈታው የሚያበቃው። መፍትሄ አሁን ዓለም አቀፍ የሚባለው ማህበረሰብ የተባበሩት መንግስታት ድርጅት የአፍሪካ ቀንድ ልዩ መልእክተኛ እዛ አካባቢ ካሉ ተዋኞች ወይም በዚህ በግጭት ውስጥ ካሉ ወገኖች ጋር እየተነጋገሩ እንደሆነ ሰምተናል። ይህ ጓንግ የሚባሉት የዩናይትድ ስቴትስ የዲሞክራቲክ ፓርቲ የህግ መወሰኛ ምክር ቤት እንደራሴዎችም ሴናተሮች ውጭ ጉዳይ ሚኒስትሩ ጣልቃ እንዲገቡ አሳስበዋል። እንዲያውም ጠንካራ መግለጫ ነው ያወጡት። ምክንያቱም አካባቢው ከዚህ ቀደም ከነበሩ ግጭቶችና ጦርነቶች ሳይላቀቅ ሌላ ጦርነት ማስተናገድ የለበትም የሚል አቋም ነው ያላቸው። ዓለም አቀፍ የምንለው ማህበረሰብ የራሱ ችግርና ውጥረት ባለበት በዚህ ሰዓት ኢትዮጵያን በዚህ ደረጃ ሁሉ ማስታወሱና ማሰቡ ትልቅ ነገር ነው። ስለዚህ ተፋላሚ ኃይሎች አሁንም ብዙ እንደጠቀሹ ብዙ ህይወትና ሀብት ሳይወድም እየወደመ ነው የበለጠ ሳይጠፋና ሳይወድም የድርድርን አማራጭ እንደ አማራጭ የሚያዩበት እድል ቢኖር ጥሩ ነው። በአንድ በኩል አንዳንድ ተንታኞች እንደሚሉት ከተፋላሚ ኃይሎች አንደኛው ዓላማውን ወይም ፍላጎቱን በጦር ግንባሩ ማሳካት እንደማይችል እስከሚረዳ ድረስ እስከሚሸነፍ ማለት ነው ወይም ሸነፋለሁ የሚል ስጋት እስከሚያድርበት ድረስ ወደ ድርድር ላይ መጣ ይችላል ይባላል። አሁን የሚመሰረተው መንግስት ግን ሁሉንም አማራጮች ይዞ እስካሁን ከነበረው ድክመቶቹ ወይም እስካሁን አሻፈረኝ ከሚላቸው አንዳንድ ነገሮች ታቅቦ ወደ ሰላማዊ አማራጭ ቢሄድ ጥሩ ነው። ሌላ አማራጭ የለም። የታጠቀ ኃይል ጋር የሚደረግ ውጊያ ዛሬ ከ86 ዓመት በፊት እኮ ፋኖ የሚባለው ኃይል ከኢትዮጵያ መንግስት ጋር ነበር። ኦላ የሚባለው ኃይል ብዙ የማይታወቅ ኃይል ነበር። እና አንዳንዴ የኢትዮጵያ ህዝብ አይቀበላቸውም በጣም ትንሾች ናቸው የሚባለው ነገር እያደገ ይመጣል። የደርግ አንዱ ስህተት ይሄ ነበረ፣ ሻቢያን ካጠፋሁ ሌሎቹ ተቀጽላ ናቸው የሚል እምነት። ስለዚህ አሁንም ቢሆን እነዛ አማጺ ኃይላት ልክ ናቸው ማለት አይደለም። በምንም መንገድ ግን ጠመንጃ ይዘው ገለው ለመሞት ወስነው እየተዋጉ ነው። እና ሰው መሞት የለበትም፣ ሀብት ንብረት መጥፋት የለበትም። የመንግስት ፖሊሲና መርህም ደግሞ ወደ ኢኮኖሚው ማምራት አለበት፣ ወደ ሰዎች ደህንነት መቀየር አለበት። እና አዲሱ መንግስት ይህን ማድረግ አለበት። ከሁሉም በላይ ደግሞ የኢትዮጵያ ህዝብ ተደራጅቶ ይሁን አሁን ባለው አደረጃጀት ይሁን በመገናኛ ዘዴዎች የሀገሩ ባለቤት እሱ መሆኑን ማሳየትና መጠየቅ አለበት፣ ጠያቂ መሆን አለበት። ለምንድን ነው ይሄ ጦርነት የተነሳው? ለምንድን ነው ለዚህ ጦርነት እኔ ልጄን ገንዘቤን ይኸው ሁሉ መገበር ያለብኝ የሚል ጥያቄ ማንሳት አለበት። መነጋገርና መወያየት አለበት። በአማጺዎቹ ይሁን በመንግስት ላይ ግፊት ማድረግ መሞከር አለበት የሚል እምነት ነው ያለ።
1: አመሰግናለሁ። በውይይቱ የተሳተፉት ዶክተር ጌታሁን አለማየሁ የዓለም አቀፍ ሰብአዊ መብቶች ባለሙያና በአዲስ አበባ ዩኒቨርሲቲ የህግ ረዳት ፕሮፌሰር፣ አቶ ደያ ሞዳሌ የዓለም አቀፍ ፖለቲካ ምሁርና በደቡብ ኢትዮጵያ ክልል የምክር ቤት አባል፣ ነጋሽ መሐመድ የዶይቼ ቬለ አንጋፋ ጋዜጠኛና የፖለቲካ ተንታኝ፣ እንዲሁም ገበያው ንጉሴ ከብረስልስ የዶይቼ ቬለ የአውሮፓና ዓለም አቀፍ ጉዳዮችን ዘጋቢ ናቸው። ተወያዮች በውይይቱ ላይ ቀርባችሁ ሀሳባችሁን ስላካፈላችሁ በዶይቼ ቬለ ስም በማመስገን የምሰናበታችሁ አዜብ ታደሰ ነኝ። ጤና ይስጥልኝ።
5: አዜብ ታደሰና የውይይቱ ተወያዮቹን በአድማጮቻችን ስም ከልብ አመሰግናለሁ። የማጠቃለያ ዜና አሰማችኋለሁ። የመቀሌ ከተማ ለቆ የወጣው ህወሓት መራሹ የትግራይ ክልል መንግስት በተለያዩ አካባቢዎች የተፈጸሙ የድሮን ጥቃቶች እንደሚቀጥሉ አስታወቀ። የህወሓት ባለስልጣናት የመቀሌ ከተማን ለቀው ሲወጡ ቆስለው በህክምና ላይ የነበሩ በመቶዎች የሚቆጠሩ ታጣቂዎችን ይዞ መውጣታቸውን የሆስፒታል ምንጮች ለዶች ቨለ ተናገሩም። ሰሞኑን የሀገር መከላከያ ሰራዊትና የትግራይ የሰላም ኃይል በተቆጣጠሯት ያላማጣ ከተማ ግጭትና አለመረጋጋት መከሰቱ ተገለጸ። የኤርትራ፣ ሱዳን፣ ሶማሊያና ግብጽ ፕሬዚደንቶች በዛሬው ዕለት በጋራ ጉዳዮቻቸው ላይ የመከሩ ነው። በግብጿ የአላሚን ከተማ ዛሬ የተጀመረው ስብሰባ በቀይ ባህር አካባቢ በኤደን ባህረ ስላጤ እንዲሁም በአባይ ተፋሰስ የሚያካትተው ሰፊ ቀጠና ላይ በተለያዩ መድረኮች ሲካሄዱ የቆዩ ወቅታዊ ውይይቶች የመድረኮች አካል መሆኑንም አጃንስ ፍራንስ ፕሬስ ዘግቧል። የማጠቃለያው ዜና በዚሁ አበቃ። አድማጮቻችን፣ የዕለቱ ስርጭታችንም ወደ መጠናቀቁ እየተቃረበ ነው። በስርጭታችን ላይ አብራችሁ ለነበራችሁ፣ ስትከታተሉ ለነበራችሁ ሁሉ፣ ሀሳብ አስተያየት፣ ጥቆማ፣ መረጃ ስታካፈሉ ለነበራችሁ ሁሉ ምስጋናችን ትልቅ ነው። ስርጭቱን በመምራት እኔ ታምራት ዲንሳ ከእናንተ ጋር ቆይቻለሁ። የነገ ሰው ይበለን። ጤና ይስጥልን።